እሱ በያርሳት ሸናያ ዲያሩሴን ደረ ማንነ ጂ ዊስታሱ ዶ ሾ ዶ ፓራሚ ድራማ ፕሬ ሆደ ሳሹ ሾ ሚዋውሪ ደረ ማንነ ጂ ሃይ ሃው አር ዩ አይ ኤም ዩር ሳይለንት ሊስነር ራም ኮት ደረ ማንነ ጂ ቴንክ ዩ አሰላሙ አለይኩም ሰንገይ ፕሮግራም ማስደ ኢባድ ባጅረማን ደዚዲና ማታሱታሶማ